የነጃት ቢ ዱንያ ወራፈ ላይ ቢ አሮጀሩ ተከመለ ስለዚያርጆ ነጃት ቢ ዱንያ ወራፈ ላይ ቢ አሮጀሩ ወቅወለ ፊሂ